ይዋሻል ውሃሆዬ አመጣለሁ ብሎ ውሃሆዬ ሰው እንዴት ይዋሻል ውሃሆዬ ማበል እንኳን አንተን ውሃሆዬ ምድር ያበላሻል ውሃሆዬ

እንዲያ እንዲያው ኮስተር እንዲያው ቆጣ እንደገና ፈገግ ለስለስ ቱቱዬ ቱቱዬ ምን ላርግሽ ምን ላርግኝ ጌታ ስጭኛ

መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ወይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ ንጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

የማን ኪዳር የማን ቆርማ እንደነ ብሉት ያንተራማሚ ዳርቻስ ጥሮ ማርዳስ ጋሚ አንና ለቱላ ገሩ ሰሪ አመጠኛ ሰው ኩናና ጋሪ አዳገቱሎ ከዘጣ ዳሪ ሞት ማይፈራ ያለ ፈጣሪ የቅርጫ ስጋ ዘምያረረው እንብያለው ልቤን ከልብሽ ያለ እንደበሳናትሁን ገራም አላጣፈሩ ሰው አይፈራም እኔ እንኳን ያለብኝ ነገር አብሻካ ደቃቃ ጋር አልነጋገር ተደባላቂ እንዳሳርገኛ እንዲያመኒም የሚሉት የኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያነ መርዘኛን የጋለ ሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቅላል ብላ የወለደችው እቱትም በጦር ያሳደበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋ

ድንጋይ ደፍና ፈውንድ ምን ቢበድሉት ከሀገራ ይሄድ ሀገራ ይሄድ ከሀገራ ይሄድ ተነሳ ጓዴ ተነሳ ልቤ ምራኝ መንገዱን የኑሯችንን ካየነው ጉዱን የኑሯችንን ካየነው ጉዱን

አንዱም መቃብር ነው፣ ገጹም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ አድርጎ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠቦ

ይቸግር የለም ወይ የሳምራመድ አራጃግና የሞት ፈሪ ኑርብሻው አራጃግና የሞት ፈሪ ኑርብሻው አታላ መሸከም ወዳል ተከሻው አረገደይ

0: ያካል ወንድም ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ሰራፋከ ክራፊ ድረቀጭ እንደሰሳ ለባሙሉ እንዳልበሳ የተስፈረፈው በተመንጃው ፍክሶ የማያልፈው ስራፌ ጦር አለቃ በጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭ እንደሰሳ ለባሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማድሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማድሮ ገዳይ ያገሩን ጠላት ዘራፋከ ክራፍ ወንድ ልጅ መጣ ከራ ፍራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ አይከለክልም ምግብን የእኛ ስርዓቱን ከባድ እንዲያው በባህል

ቀጠሮ ያከብራል ሞት ሽማግሌ አይል ህፃን ሞት ጠያቂ ነው ሁሉን አሁን ይመጣል በእውነት ሞት ብሎ አይቀር ሞት አሁን ይመጣል በእውነት ሞት ብሎ አይቀር

Zeile, Handy wird um kann. የምዞረው ለጊዜ ማድረሻ ነው እንዲህ በጦም ቀን ምዞረው ለጊዜ ማድረሻ ነው ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም

አውራው ስራ ሳሩን ከታሉን አኳራ አውቃቱስ ያንተ መሰለኝ ባብነት አድነኝ አውቃቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣና

E agora vitoane e aieci cenet magalbata abetaci. የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት መግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰው

አስደክተሽኛል ቅጠል ምናምን አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልኮይን ሲጀምር የፉዲዲዲዲ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገባ።

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷ

አራለሁ በደስታ አንድ በርዴ ታገኝሻለሁ ይታገኝሻለሁ በፍቅሬ ስስቃይ ርዳታ ትቼ ክልብ ያሳዝናል ላየኝ በሕይወቴ ላየኝ በሕይወቴ ላየኝ በሕይወቴ እንዲህ በመናደድ አይምሮዬ ዞሮ

tá aí, feminino. እንቅልፍም ሳልተኛ ሌት የምባን ነው ለአንቺ ሳልናፍቅሽ እኔ በናፍቆት ነው ናፍቆትና ፍቅር ደስታ ነስቶኝ ክፉ አልናገር መቼ ለዋለሁኝ አላውቅም ነበረ ትናንትና ሲያልፍ ልካ ዛሬ ኖሯል የሚያስልፍልፍ ልካ ዛሬ ኖሯል የሚያስልፍልፍ አውቃለሁ መርምሬ አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝን አገኘው ዘንድሮ የምትስማማኝን አገኘው ዘንድሮ አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል